በናዝሬት ላይ ሰውዲ አንይ ወጀሞተ ወዲያ ወሩዋቱ ያ አማማዲያ በአቁራና ወጾመና ማብዮ እቲ ሰውዲ አንይ ወጀሞ ናቺያክራ ማወውነት እውደ በየግሪ ቢያም ወብየጂ ወጂያቋ ሶሪ እውደ በየግሪ ቢያም ወብየጂ ወጂያስ ማውራደ ወጂያ የጋጃማ ጂሰስ ሳያባ ላንዱሪ ባሳያባ ወስያኛ ሰውኛ ቢታ ወጽያውራቴ ወዲያ ወይ ነብታ ሸና አኛ ሰውኛ ቢታ ያውሳሰ